0: تعالوا
1: منين بون؟
2: تعال
1: ايه تلك وضع لايك رست لايك تلك صار بون لايك ندوهم كنت دروي من دنا بروت تعال ايه فلقا ورا جرب بينور سلام فكر دينا دنيا ولا جنم كبر لي رور فلقا لو ولا جنم نكس فلقا لو ولا جنم مرا فلقا لو ولا جنم دناو فلقا لو ولا لو لا جنم يكبانال ሁላችንም እውነትን እናውቅ ይገባል እንከተል ይገባል ይገባል ይገባል እንረዳ ይገባል እውነት እውነት እውነት ብቻ ነው ሌላ እውነት የለም እውነት ብቻ ነው እውነት ሳምናት እውነት እውነት ብቻ ነው እዛ ላሽ ይቻል ካስማስ ወሬን በዜማ እንጂ ወሬ እንደው አይበጅ ታጋሹ አቡሽ አይሰራ ደግሞ